ቀሚስ ይሄዳለሁ እግሬ እስከቻለልኝ መች ጠብቃለሁ በቅሎ እስኪጫንልኝ እኔ ሰሄዳለሁ እግሬን እስከቻለልኝ መች ጠብቃለሁ በቅሎን እስኪጫንልኝ መች ጠብቃለሁ በቅሎን እስኪጫንልኝ ወተቱን በጋነ ችየገፋዋለሁ የማልለውን ወተት በጨለማ ታበላሻላችሁ ቀን እንዲህ ይገፋል እኔን ላሳያችሁ ቀን እንዲህ ይገፋል እኔን ላሳያችሁ

ዳዳ ለመጫኛ ሲረዝም ለሊቱ ከተፈያንን ጊዜ ነበር መዳኒቱ እንዳዳ ለመጫኛ ሲረዝም ለሊቱ ከተፈያንን ጊዜ ነበር መዳኒቱ